ነው ፈለው ለከክ ነው ባዘሮ ለውለከክ ነው ወይ ባይ 6 ለውለከክ ነው ደተነኑ አመን ና ፔኖራ ና ዳው አመን ና ፔኖራ ፋፎይ ሲቸሩም ና ለውላ ስማርካፕካፉ ነቸል ሱር ደተነኑ ቲንዘ ሶሰናው ወይ